0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ፣ እንደምናላችሁ። መስከረም 19 ነው ዛሬ 2019። አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሉም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን ሰሜን ኢትዮጵያ ውስጥ የሚደረገው ጦርነት በተፈናቃዮችና በየአካባቢው ሰላማዊ ሰዎች ላይ ያደረሰውን ጉዳትና መከራን በሁለት ዘገቦች ይቃኛል። የኦሮሚያ ክልል እስካሁን የነበሩትን 21 የአስተዳደር ዞኖች ወደ 6 ዞኖች ማጠፉን የሚኖረው ጥቅምና ጉዳት የሚቃኘው ዘገባ አሰልሶ የተባበሩት መንግስታት ድርጅት 81ኛ ጉባኤና የድርጅቱ ፋይዳ ቢስነት የሚተነትነው ዘገባ ይቀጥላል። ሳምንታዊው ጤናና አካባቢ ከፀሐይ የሚመነጭ ኃይል በደቡብ ኢትዮጵያ የሚሰጠውን ጥቅም ነው የሚዳስሰው። አውሮፓና ጀርመን፣ ሩሲያና ዩክሬን የገጠሙት ውጊያ በተቀረው አውሮፓ ላይ ያሳደረውን የጸጥታና የደህንነት ስጋት ያወሳል። ከዓለም ዜናን ጀምር ማንተጋፍቶት ስለሽ ያሰማናል።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና። የአሜሪካ ዲሞክራት ሴናተሮች ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኢትዮጵያ ጉዳይ በአፋጣኝ ጣልቃ እንዲገቡ ጠየቁ። ሴናተሮቹ ተጠር ባለው መግለጫቸው ወትሮም ቢሆን ግጭት ባልተለየው የአፍሪካ ቀንድ የተቀጣጠለው ጦርነት የከፋ ችግር እንዳያስከትል የዩናይትድ ስቴትስ ከፍተኛ ባለስልጣናት የሚሳተፉበት አስቸኳይ የዲፕሎማሲ ጣልቃ ገብነት የግድ ያስፈልጋል ብለዋል። በሰሜንና ደቡብ ወሎ እንዲሁም ሰቆጣ ከተማ በመጥለያና ከመጥለያዎች የሚኖሩ የሀገር ውስጥ ተፈናቃዮች ከሰሞኑ በተቀሰቀሰው አዲስ ጦርነት ምክንያት ለብርቱ ረሃብ መዳረጋቸውን ገለጹ። የኢትዮጵያ ብሔራዊ ቡድን በ2027 የአፍሪካ ዋንጫ ማጣሪያ ምድብ ጨዋታውን ዛሬ ከሴኔጋል ጋር በባህር ዳር ዓለም አቀፍ ስታዲየም ውስጥ አከናውኖ 1-0 ተሸነፈ። ዜናው በዝርዝር። የአሜሪካ ዲሞክራት ሴናተሮች ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢትዮጵያ ጉዳይ በአፋጣኝ ጣልቃ እንዲገቡ ጠየቁ። ሴናተሮቹ ተጠር ባለው መግለጫቸው ወትሮም ቢሆን ግጭት ባልተለየው የአፍሪካ ቀንድ የተቀጣጠለው ጦርነት የከፋ ችግር እንዳያስከትል የዩናይትድ ስቴትስ ከፍተኛ ባለስልጣናት የሚሳተፉበት አስቸኳይ ዲፕሎማሲ ጣልቃ ገብነት የግድ ያስፈልጋል ብሏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና መስሪያ ቤታቸው ከኢትዮጵያ ፌዴራል መንግስት፣ ከህወሓት አመራርና ሌሎች ቁልፍ የቀጠናው ኃይላት ጋር ግንኙነት በማድረግ እንደ አዲስ የተቀሰቀሰውን ግጭት በማስቆም ወደ ድርድር እንዲመለሱ ማድረግ እንዳለባቸው ጥሪ አቅርቧል። ከዩናይትድ ስቴትስ ሁለት ህግ አውጪ ምክር ቤቶች አንድ የሆነው ሴኔት አባላት የሆኑት ጂን ሻሂን፣ ኮሪ ቡከር፣ ክሪስ ኩንስ፣ ጄፍ ሜርክሌይ፣ ክሪስ ቫን ሆላን እና ቲም ኬን ጥሪውን ያቀረቡት ትናንት ማለትም መስከረም 18 ቀን 2019 በጋራ በጻፉት ደብዳቤ ነው። የኢትዮጵያ መንግስት ኃይላት በሰሜን ወደ አማጽያን አቅጣጫ በማቅናት ባደረሱት የቦምብ ድብደባ ሰላማዊ ሰዎች መገደላቸውንና መቁሰላቸውን የፈረንሳይ ዜና አገልግሎት ዘገበ። ከሟቾቹ መካከል ህጻናት እንደሚገኙበት የዜና ምንጩ አክሏል። ድንበር የለሽ የሐኪሞች ቡድን የተባለው ዓለም አቀፍ የግብረሰናይ ድርጅት በበኩሉ ከመስከረም 12 ቀን 2019 ዓ.ም ጀምሮ እስካለፈው ሳምንት አርብ ድረስ ባሉት 4 ቀናት ብቻ በተለያዩ ከተሞች ከ720 በላይ በጦርነት የቆሰሉ ሰዎች መቀበሉን ይፋ አድርጓል። ቁስለኞቹ በኮረም፣ ባላማጣና በሽሬ ከተሞች ውስጥ በሚገኙ ሆስፒታሎች መግባታቸውንም አክሏል። ድርጅቱ ህዝባዊ ወያኔ ሓርነት ትግራይ ህወሓትና አጋሮቹ ከመከላከያ ሰራዊት ጋር በሚያደርጉት ውጊያ ሳቢያ የሰሜን ኢትዮጵያ ወቅታዊ ሁኔታ እጅግ አሳሳቢ ደረጃ ላይ እንደሚገኝ አስጠንቅቋል። በሰሜንና በደቡብ ወሎ እንዲሁም ሰቆጣ ከተማ በመጥለያና ከመጥለያ ውጭ የሚኖሩ የሀገር ውስጥ ተፈናቃዮች ከሰሞኑ በተቀሰቀሰው አዲስ ጦርነት ምክንያት ለብርቱ ረሃብ መዳረጋቸውን ገለጹ። ለራብ መዳረጋቸው የተገለጠው ዜጎች ባለፉት 6 አመታት ከተለያዩ የኢትዮጵያ አካባቢዎችና ከአምስቱ የራያ ወረዳዎች የተፈናቀሉ መሆናቸው ተዘግቧል። ተፈናቃዮቹ እንደሚሉት በአካባቢው ተከሰከሰው አዲስ ጦርነት መዘዝ የተነሳ ወትሮም የከፋው ኑሯቸውን እጅግ መራር አድርጎታል። ጦርነቱ ከተጫረ በኋላ በአካባቢው በባንኮችና ሱቆች አገልግሎት ተቋርጧል፣ መንገዶች ተዘግቷል፣ እንዲሁም የርዳታ ሰጪ ድርጅቶችም አካባቢውን ጥለው መውጣታቸው ተጠቅሷል።
3: ሱቆች ተዘጋግተዋል። አሁን ነው ትንሽ ከትናንት ከሰዓት ጀምሮ መከፋፈት የጀመሩት። ጀስቶ እንዳይበላም ብር እንኳን ያለው ቢሆን ባንክ ሂዶ እንዳያወጣ ባንኮች ብር መስጠት አይችሉም። እርዳታም እዚህ ለጊዜው እንኳን የደበራሽ ነገር የለም። ስለዚህ ተፈናቃዩ ኦልሬዲ አሁን ከዞ የሚለው የለም። ያው በጭንቀት ላይ ነው። በረሃብ የሚሰቃይም አለ። ብዙ ተርቧል ማለት ይቻላል። በአርብና ቅዳሜ በነበረው ውጊያ የመሳሪያ ውርወራ በሞርተር አንዲት ተፈናቃያችን አርፋለች።
2: አስተያየቱን የሰጡት ግለሰብ ሁኔታው እጅግ አስቸጋሪ መሆኑን ጠቅሷል። ዘጋቢያችን ኢሳያስ ክላው ስለ ተፈናቃዮቹ ሰብአዊ አቅርቦቶች ችግር ምላሽ ለማግኘት ለአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ዲያቆን ተስፋው ባንታብል ደውሎ ነበር። ሆኖም የስልክ ጥሪው አልተነሳም። ለተላከው መልእክትም ምላሽ ለመስጠት ፈቃደኛ ባለመሆናቸው ምላሻቸውን ማካተት አልተቻለም። በዜና መጽሔት ዝርዝር ዘገባ ይኖረናል። ይህ ከቦን ከተማ የራይኖዝ አቅራቢያ የሚተላለፈው የዶቼ ቬሌ ሬዲዮ ዜና ነው። የአፍሪካ መሪዎች በመጪው አርብ የግብጽ ዋና ከተማ ካይሮ ውስጥ የንግድ ጉባኤ እንደሚያደርጉ የፈረንሳይ ዜና አገልግሎት AFP ዛሬ ዘገበ። ጉባኤው የአፍሪካ የንግድ እንቅስቃሴን ለማሳለጥ ጉልህ አስተዋጽኦ እንደሚኖረው የዜና ምንጩ አክሎ ጠቅሷል። በአርቡ ጉባኤ ከ20 በላይ አገራት ርዕሳነ ብሔራት እንዲሁም የመንግስት መሪዎች ይገኙበታል ተብሏል። ጉባኤው በሜዲትራኒያን የባህር ጠረፍ በኩል በመትገኛ የአለማይን ከተማ ውስጥ እንደሚከናወንም ተጠቅሷል። ይህ ጉባኤ ግብጽ በታላቁ የዳሴ ግድብ የተነሳ ከኢትዮጵያ ጋር ቅራኔ ውስጥ በገባችበት ሁኔታ የምታከናውነው መሆኑ ተጠቅሷል። በጉባኤው ግብጽ በግድቡ ጉዳይ የአገራቱን ድጋፍ ልታሰባስብበት ትጥራለችም ተብሏል። ሁለተኛ ሊሆን እንደሚችል አደገኛ ግብ ትጥራለችም ተብሏል። ወደ ቀጣዩ ዘገባችን እንሻገር። የሶማሊያ ከፊል ራስ ገዟ ፑንትላንድ የጸጥታ ኃይላት አንዲት ነዳጅ ጫኝ መርከብን ከባህር ላይ ወረቦለች ማስለቀቃቸው ተገለጠ። የባህር ላይ ወረቦሎቹ የፓላው ሰንደቅ ዓላማን የምታውለበልበው መርከብ ያገቱት ሚያዚያ ወር ላይ ነበር። የፑንትላንድ የመንግስት ቴሌቪዥን ጣቢያ የዛሬ ዘገባን ጠቅሶ ሮይተርስ የዜና ምንጭ እንዳተተው ከሆነ የባህር ላይ ወረቦሎቹ በቁጥጥር ስር ውሏል። የፑንትላንድ ባለስልጣናት የዜና ምንጩ ላቀረበው ጥያቄ ወዲያው ምላሽ አለመስጠታቸውም ተዘግቧል። በመጨረሻም የስፖርት ዜና። የኢትዮጵያ ብሔራዊ ቡድን በ2027 የአፍሪካ ዋንጫ ማጣሪያ ምድብ ጨዋታውን ዛሬ ከሴኔጋል ጋር በባህር ዳር ዓለም አቀፍ ስታዲየም ውስጥ አከናውኖ 1-0 ተሸነፈ። በምድብ የማጣሪያ ጨዋታው በቀድሞ እውቅ የእግር ኳስ ተጫዋች ፓትሪክ ቪየራ የሚመራው የሴኔጋል ቡድን ያሸነፈው የጨዋታው የመጀመሪያ አጋማሽ ላይ በኢብራሂም ባይ 11ኛ ደቂቃ ላይ በተቆጠረች ብቸኛ ግብ ነበር። የኢትዮጵያ ብሔራዊ ቡድን ከረፍት መልሳቻ የምታደርገውን ግብ ለማስቆጠር ተደጋጋሚ ግሩም የሚባሉ ሙከራዎችን አድርጎ ነበር። ሆኖም ግብ ማስቆጠር ሳይሳካለት ቀርቷል። ሴኔጋል በመልሶ ማጥቃት ባደረገው ሙከራ የኢትዮጵያ ግብ ጠባቂ አቡበከር ኑራ በተለይ በጨዋታው የመጨረሻ ደቂቃዎች ላይ ያጨናገፈው ኳስ የግብ ጠባቂው ብቃት የታየበት ነበር። የኢትዮጵያ ብሔራዊ ቡድን በሱዳን ቀደም ሲል የ1-0 ሽንፈት ማስተናገዱ ይታወሳል። የባህር ዳር ዓለም አቀፍ ስታዲየም በካፍ ከተጣለበት እገዳ ከ5 ዓመታት ጥበቃ በኋላ ነበር ዓለም አቀፍ ውድድሩን ዛሬ ያስተናገደው። የስታዲየሙ የግንባታ ስራ ደግሞ በጥር ወር ሙሉ በሙሉ እንደሚጠናቀቅ ይጠበቃል። ይህ ዶቼ ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የአሜሪካ ዲሞክራሲ ሴናተሮች ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢትዮጵያ ጉዳይ ባፋጣኝ ጣልቃ እንዲገቡ ጠየቁ። ሴናተሮቹ ጠጠር ባለው መግለጫቸው ወትሮም ቢሆን ግጭት ባልተለየው የአፍሪካ ቀንድ የተቀጣጠለው ጦርነት የከፋ ችግር እንዳያስከትል የዩናይትድ ስቴትስ ከፍተኛ ባለስልጣናት የሚሳተፉበት አስቸኳይ የዲፕሎማሲ ጣልቃ ገብነት የግድ ያስፈልጋል ብሏል። በሰሜንና ደቡብ ወሎ እንዲሁም በሰቆጣ ከተማ በመጠለያና ከመጠለያ ውጪ የሚኖሩ የሀገር ውስጥ ተፈናቃዮች ከሰሞኑ በተከሰቀሰው አዲስ ጦርነት ምክንያት ለብርቱ ረሃብ መዳረጋቸውን ገለጹ። የኢትዮጵያ ብሔራዊ እግር ኳስ ቡድን በ2007 የአፍሪካ ዋንጫ ማጣሪያ ምድብ ጨዋታውን ዛሬ ከሴኔጋል ብሔራዊ ቡድን ጋር በባህር ዳር ዓለም አቀፍ ስታዲየም ውስጥ አከናውኖ 1-0 ተሸነፈ። ዜናው በዚያ በቃ። መልካም ጊዜ። ጤና ይስጥልኝ።
1: የዓለም ዜና ማንተጋፍቶት ስለሽኔ ያሰማን።
0: የዜና መጽሔት
1: አዲስ ጦርነት በተፈናቃዮች ላይ ያደረሰው ተጨማሪ መከራ፣ አዲስ ጦርነት በሰላማዊ ሰዎች ላይ የሚያደርሰው ጉዳትና የመብት ተሟጋቾች ጥሪ፣ የኦሮሚያ ክልል እስካሁን የነበሩ 21 የዞን አስተዳደሮችን ወደ 6 ዞኖች ማጠፉ፣ የተባበሩት መንግስታት ድርጅት 81ኛ ጠቅላላ ጉባኤና የድርጅቱ አቅመ ቢስነት ያልናቸውን 4 ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቀደም ተከታተል ይሰማሉ። በሰሜንና ደቡብ ወሎ እንዲሁም ሰቆጣ ከተማ የሚገኙ ተፈናቃዮች በወቅታዊ ጦርነት ምክንያት ለከፍተኛ ረሃብና እንግልት መዳረጋቸውን አስታወቁ። በየመጠለያ ጣቢያውና ከመጠለያ ጣቢያው ውጪ የሚኖሩ ተፈናቃዮች እንደሚሉት በአካባቢያቸው የተከሰከሰው አዲስ ጦርነት መዘዝ ወትሮም የከፋውን ኑሯቸውን መራር አድርጎታል። ጦርነቱ ከተጫረ በኋላ በአካባቢው ባንኮችና ሱቆች፣ ሌሎች አገልግሎት ሰጪ ተቋማት ተዘግተዋል። መንገድም ተዘግቷል። የረዴት ድርጅቶችም አካባቢውን ጥለው ወጥተዋል። ተደራራቢው እርምጃና ችግር ተፈናቃዮቹ እንዳሉት ለከፍተኛ ረሃብ አጋልጧቸዋል። ኢሳያስ ገላው ከደሴ ተጨማሪ ዘገባ ልኮልናል።
4: ባለፉት 6 አመታት ከተለያዩ የኢትዮጵያ አካባቢዎችና ከ5ቱ የራያ ወረዳዎች ተፈናቅለው በሰሜንና ደቡብ ወሎ እንዲሁም ሰቆጣ ከተማ በመጠለያና ከመጠለያ ውጪ የሚኖሩ የሀገር ውስጥ ተፈናቃዮች ከሰሞኑ በተከሰከሰው አዲስ ጦርነት ምክንያት ለከፍተኛ ረሃብ መዳረጋቸውን ገልጸዋል። ከአላማጣ ከተማ ተፈናቅለው በሰቆጣ ከተማ የሚኖሩት አቶ አብርሃም ተፈራ እንደገለጹት ሱቆችና ባንኮች በመዘጋታቸው የዕለት ጉርስ ማግኘት ፈተና ሆኖባቸዋል።
3: ሱቆች ተዘጋግተዋል። አሁን ነው ትንሽ ከትናንት ከሰዓት ጀምሮ መከፋፈት የጀመሩት። ጀስቱ እንዳይበላ ብር እንኳን ያለው ቢሆን ባንክ ሂዶ እንዳያወጣ ባንኮች ብር መስጠት አይችሉም። እርዳታም እዚህ ለጊዜው እንኳን የደበራሽ ነገር የለም። ስለዚህ ተፈናቃዩ ኦልሬዲ አሁን ያዘው የሚለው የለም። ያው በጭንቀት ላይ ነው። በረሃብ የሚሰቃይም አለ። ብዙ ተርቧል ማለት ይቻላል። በአርብና ቅዳሜ በነበረው ውጊያ የመሳሪያ ውርወራ በሞርተር አንዲት ተፈናቃያችን አርፋለች።
4: ከ36,000 በላይ ሰዎች የተፈናቀሉበት የአላማጣ ከተማ ነዋሪዎች መካከልም አንዳንዶቹም ወደ ቤታቸው ለመመለስ የትራንስፖርት መጀመርን ቢጠባበቁም እዚያ ሂደው የሚጠብቃቸው ነገር እንደሚያስፈራቸው ይናገራሉ።
5: አሁን 4 ወር ከ10 ቀናችን የጦርነት የተነሳ ማለት ነው ይሰጣል እንደ በቃ አሁን በተለይ በሴቶችና ህጻናት የለም። እነሱ በቃ እናቶች ያለባቸው ይሄ የተራዶ ነበር። አልሚ ምግብ ሲሰጥ የነበረ ከዚህ ውስጥ ሰው ሲሰጥ የነበረ በተግባር ምንም የለም ቀርቷል። አሁን ራሱ ማለት ሴቶች ራሱ ነገር ያህል ቀደም ጀምሮ እንደዚህ በቃ ወደ አልተገባ ነገር መግባት ጀምረዋል። በጣም ብዙ ነገር አሁንም እንግዲህ ወደ ቤት ቢሆን ሲባሉ እዛ ገብተው ራሱ ምን እንደሚበሉት እርሻውም ያየሆነ ገበሬው ራሱ ወድሞ ነው ያለ። ድርቅም ገብቶ ነው ያለው። በጣም ከባድ ነው።
4: በጃራ መጠለያ ጣቢያ ለአመታት የኖሩት አቶ አህመድ ሰይድ በበኩላቸው ከዚህ ቀደም የነበረው ችግር ሳይፈታ አዲስ ጦርነት መደረቡ ቀደም ሲል ይረዷቸው ለነበሩ የረድኤት ተቋማት ጥለው መውጣት ምክንያት ሆኗል ይላሉ።
6: ከዚህ በፊትም ያለው ነገር ከባድ ነበረ። አሁን ደግሞ ይሄ ሲጨመርበት ያለው ነገር ከባድ ነው። ከአሁኑ ወቅታዊ ጦርነቱ ጋር ተያይዞ በዚህ ሰዓት ማን ይጠይቀናል ብለ ወደ እኛ የሚመጣ አሁን ምንም ነገር የለም። እኛ ጋር ድርጅቶች ሁሉ የሉም፣ ወጥተዋል እንዳለ።
4: በደቡብ ወሎ ዞን ተንታ ከተማ ከማህበረሰብ ጋር ተቀላቅለው እንዲኖሩ የተደረጉ የሀገር ውስጥ ተፈናቃዮች ተወካይ አቶ አባተ በላይም ለአንድ አመት ያህል ምንም አይነት ድጋፍ ሳያገኙ መረሳታቸውን አመልክተው ለክልልና የዞን ኃላፊዎችም አቤቱታቸውን ለማሰማት የመንገድ መዘጋትና የጸጥታ ሁኔታው እንቅፋት እንደሆነባቸው አስረድተዋል።
7: ክልሉ ፌዴራል መደበውን ነው ምልከው እንጂ ብሎ አለን ነው። ወረዳ ሄደን ስናመለክት እጃችን ላይ የለም፣ አልተላከልንም፣ ምን እናርጋችሁ የሚል ምላሽ ነው የሚሰጡን። ብልጽግና መርን፣ አስተዳደር መርን፣ ግብርና መርን፣ መልሱ ይሄ ነው። ዞኑም ክልሉም እናሄዳለን ብለን ሰው አውጡትን ማለት መሄጃ ፈርተው ቀርተዋል። ትላንትና እንዲወጡ ብለን አልወጡልንም። ያው የመንገድ መዘጋትና ያው እንትን የማለት ጉዳይ ፍራቻ ማለት ነው። ልጆችን አስወጥተን ደግሞ እነሱን አልሆነ ቦታ ይወርቁብናል በሚል ማለት።
4: በተመሳሳይ በሀይቅ መካነ ኢየሱስ መጠለያ ጣቢያ የሚኖሩ የሀገር ውስጥ ተፈናቃዮች የጦርነቱ መካረር ተንቀሳቅሰው እንዳይሰሩ ማድረጉን በመግለጽ በህይወት የመኖር ያለመኖር አጣብቂኝ ውስጥ እንገኛለን ሲሉ ስጋታቸውን ገልጸዋል።
7: አካባቢ ያለ የጦርነቱ ምክንያቱን በዙሪያው ያለው ሰርቶ መኖር አይቻልም፣ እንደገና ደግሞ መነገድ አይቻልም። ሁሉ በቆመበት ሰዓት እርዳታውን ቁቁብን ያለ አሁን ተስፋ በቃ ያለን የምንለው ተስፋ እንኳን አሁን በህይወት አለን፣ ለወደፊት ደግሞ ስጋት ነው ያለን።
4: ስለ ተፈናቃዮቹ ሰብአዊ አቅርቦት ችግር ምላሽ ለማግኘትም ለአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ዲያቆን ተስፋው ባንታብል ስልክ ብንደውልም መልእክት ብንልክም ምላሽ ለመስጠት ፈቃደኛ ባለመሆናቸው ምላሻቸውን ማካተት አልቻልንም። ለዶቼ ቬለ ዘገባ ኢሳያስ ገላው ከደሴ።
1: ተከታው ዘገባም ጦርነቱ በሰላማዊ ሰዎች ላይ ያደረሰና የሚያደርሰውን ጉዳት ነው የሚቃኘው። የኢትዮጵያ የፌደራል መንግስትና መንግስትን በኃይል ለማስወገድ ያመጹ ኃይላት ሰሜን ኢትዮጵያ ውስጥ የገጠሙት ውጊያ በሰላማዊ ሰዎች ላይ ከፍተኛ ጉዳት ማድረሱን የመብት ተሟጋች ድርጅቶች እያስታወቁ ነው። ባለፈው ሳምንት ጦርነቱ በይፋ ከመጀመሩ በፊትም በተለያዩ አካባቢዎች በደረሱ የሰው አልባ አውሮፕላንና የከባድ መሳሪያ ጥቃቶች ሰላማዊ ሰዎች መገደላቸውንና መጎዳታቸውን የመብት ተሟጋቾቹ ተናግረዋል። የቀድሞው የኢትዮጵያ ሰብአዊ መብቶች ማዕከል የበላይ ኃላፊ ያሬድ ኃይለ ማርያም እንደሚሉት አዲሱ ጦርነት ከተጫረ ወዲህ በብዙ ሺህ የሚቆጠር ህዝብ ከቤት ንብረቱ ተፈናቅሏል። አቶ ያሬድን በስልክ አነጋግሬያቸዋለሁ። አቶ ያሬድ እንደተከታተሉት ካለፈው ሳምንት ማክሰኞ ለሊት ጀምሮ ሰሜን ኢትዮጵያ ውስጥ በተለይ በትግራይ፣ አማራና አፋር ክልሎች ውስጥ ውጊያ እየተደረገ ነው በተለያዩ ኃይላት። በዚህ ውጊያ ሰላማዊ ሰዎች ይጎዳሉ የታወቀ ነው። ምን ያህል ነው እስካሁን ያላችሁ መረጃ? ከዚህ ቀደም ጦርነት ሊቀሰቀስ ይችላል በሚል ፍርሃት ሰዎች ከትግራይ ክልል ወደ ሌላው የኢትዮጵያ ክልል እየፈለሱ እንደነበረ ዘግበናልና ከግጭቱ በኋላ ምንድን ነው ያላችሁ መረጃ?
8: ከባለፈው ሳምንት በይፋ ከተከፈተው ግጭት በፊትም ጀምሮ ለምሳሌ ትግራይ መቀሌ ውስጥ ራሱ የንጹሃን ዜጎች የሚንቀሳቀሱባቸው አካባቢዎች ላይ የድሮን ጥቃቶች ተደጋግመው ተፈጽመው ነበር። በዛ ምክንያት በንጹሃን ዜጎች ላይ የደረሰ ጉዳት አለ። በአማራ ክልልም ውስጥ ትምህርት ቤቶች፣ ንጹሃን ዜጎች የሚንቀሳቀሱባቸው የእምነት ቦታዎች ሁሉ ጥቃት ኢላማ ተደርገው ነበር። አሁን ደግሞ ይሄ በይፋ የታጣቂዎች ትብብር ከተመሰረተ በኋላ የተጀመረው ይፋዊ ግጭት በብዙ መልኩ ንጹሃን ዜጎች ላይ ጉዳት እያደረሰ መሆኑን ከሀገር ቤት በየቀኑ የሚመጡ መረጃዎች እሱን እያሳዩን ነው። አንደኛ በጣም በርካታ በመቶ ሺዎች የሚቆጠሩ ሰዎች ግጭት ካለባቸው አካባቢዎች እንደገና ለሌላ ዙር መፈናቀል ተዳርገዋል። ሁለተኛው ግን በአየር ጥቃትና ተፋላሚ ኃይሎች በሚጠቀሟቸው ከባድ መሳሪያዎች የንጹሃን መኖሪያዎች፣ ንጹሃን ዜጎች የሚጠቀሙባቸው ተቋማት የኢላማ በመሆናቸው በዜጎች ላይ የደረሱ ጉዳቶች አሉ። አሁን ትልቁ ችግር የሰብአዊ መብት ድርጅቶችም ጋዜጠኞችም ወደ እነዚህ አካባቢዎች ወደ እነዚህ ቀጠናዎች ገብተው ጉዳዮችን የመመርመር ጥቃቶችን የደረሱ የጉዳት መጠኖችን መመርመር አይችሉም። ፍቃድ በመንግስት በኩል አይፈቀድም። የግጭት ቀጠናዎች ናቸው። ስለዚህ ከተፋላሚ አካላትና አካባቢው ላይ ያሉ ሰዎች ከሚሰጧቸው መረጃዎች የመነጩ ሪፖርቶች ናቸው ያሉት።
1: ይሄ ጦርነት የተጀመረው ባለፈው ጦርነት በሰላማዊ ሰዎች ላይ ሴቶች መደፈርን ጨምሮ ከመግደልና ማቁሰል ማፈናቀል ባለፈ የተፈጸሙ ኢሰብአዊ ድርጊቶች ፍትህ ሳይሰጥና ሳይገኝ ነው። አንዳንድ የመብት ተሟጋቾች ባለፈው ጦርነት ለደረሰው በደል ጥፋተኞች ተጠያቂ ቢሆኑ ኖሮ ይሄኛው ጦርነት ምናልባት ላይመጣ ይችል ነበር የሚል አስተያየት አላቸው። እናንተ አቋም ምንድነው? የርሶ አቋም?
8: እኔም እሱን እጋራለሁ። ሙሉ በሙሉ ጦርነት ያስቀራል ባይባልም ግን የተጠያቂነት ሂደት መኖሩ ግን እንደዚህ አይነት ታጣቂ ኃይሎችም መንግስትም እጃቸው ላይ ነፍጥ ያሉ አካላት ሁሉ ተነስተው ወደ ይዋጣልን ሜዳ እንደው በቀላሉ እንደዚህ በየጊዜው ወደ ግጭት መንገባበትን ነገር ይቀንሰው ነበር። ተጠያቂነት መኖር ማለት ያ ተጠያቂነት የሚኖርበት ሂደት ውስጥ ሰላም ተፈጥሯል ማለት ነው። ሰላም ሲኖር ነው ይሄ የሽግግር ፍትህ የሚኖረው። ኢትዮጵያ ውስጥ የሽግግር ፍትህ ወሬው ተጀምሮ ነበር። በተለይ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ አንዱ አንቀጽ በጦርነት ውስጥ ለደረሱ ጉዳቶች፣ ለደረሱ የሰብአዊ መብት ጥሰቶች፣ ለደረሱ ለተፈጸሙ ወንጀሎች ሽግግር ፍትህ ይዳኛሉ የሚል ድንጋጌ ስለነበረ ዓለም አቀፍ ማህበረሰቡ ገለልተኛ አካል አቋቁሞ እንዳያጣራ ስልጣን ላይ ያለው መንግስት እኔ በራሴ ወጣዋለሁ ይሄንን ጉዳዩን መረምራለሁ፣ አጣሪ ሰይማለሁ፣ አጥፊዎችን ለያለሁ፣ ለፍርድ አቀርባለሁ ብሎ ወዲያው ፖሊሲ ወደ መቅረጽ እርዱኝ ሁሉ ብሎ ገንዘብ ሁሉ ወደ መቀበል ከሄደ በኋላ ግን የዛው ፍትህ ሚኒስቴር የአንዱ ጠረጴዛ መሳቢያ ውስጥ ነው ፖሊሲው የቀረው። ኢትዮጵያ ውስጥ አንዱ የጠፋው ነገር በአገዛዝ ስርዓቱም በኩል ይሁን በተፋላሚው አካላቶች በኩል ተጠያቂነት የሚባል ነገር የለም።
1: ከእንግዲህ ምንድነው መደረግ ያለበት?
8: እኔ የኢትዮጵያዊ ሁሉ የኢትዮጵያ ህዝብ ጦርነት በቃኝ፣ በእኔ ስም እየተዋጋችሁ እኔኑ አጨርሱኝ፣ ለሰላም ተንበርከኩ ብሎ መንግስትንም ተፋላሚ ኃይሎችንም ድጋፍን በመንፈግ ብቻ ሳይሆን ደግሞ ድምፁንም በማሰማት ለሰላም እንዲመጡና ዓለም አቀፍ ማህበረሰቡም የሚችለውን ሁሉ ጫና አድርጎ ለሰላም እንዲቀመጡ ካልተደረገ እንዳለፈው እልቂት ብቻ ሳይሆን ሀገሪቷንም ወደ መጥፎ አቅጣጫ ሊወስድ የሚችል የሚበታትን አደጋ ከፊታችን የተደቀነ ይመስለኛል። ነገር
1: በጣም አመሰግናለሁ አቶ ያሬድ ኃይለማርያም የሰብአዊ መብት ተሟጋች ለሰጡኝ አስተያየት። የኦሮሚያ ክልል ከ30 ዓመታት በላይ የተደራጀበትን የዞን መዋቅሮቹን አፍርሶ አስተዳደሩን በስድስት ዞኖች ዳግም ማዋቀሩን ትናንት ይፋ አድርጓል። ክልሉ የዞን መዋቅሮቹን በአዲስ መልኩ ያደራጀውበትን ረቂቅ አዋጅ የክልሉ ምክር ቤት ወይም ጨፌ ኦሮሚያ ትናንት አጽድቆታል። አዲሱ አወቃቀር በአብዛኛው አዎንታዊ መልሶችን እያገኘ ነው። ስዩም ጌቱ ከአዲስ አበባ።
9: በ2015 ዓ.ም ተመረተ መጨረሻ አካባቢ የኦሮሚያ ክልላዊ መንግስት ይፋ አድርጎት በነበረው አዲስ የዞኖች መዋቅር ከጉጂ ባሌና ቦረና ዞኖች ከተውጣጡ ወረዳዎች ምስራቅ ቦረና ያሎ ዞን ሲመሰረት የጉጂ ዞን ዋና ከተማ ሆኖ ሲያገለግል የነበረውን ነገሌ ቦረናን ዋና መቀመጫው ማድረጉን ተከትሎ በተለይም በጉጂ ዞን ከፍተኛ ተቃውሞ አስተጋብቶ ነበር። ውሳኔውን ተከትሎ በተለይም በተዋቀረው ዞን ስር እንዲገባ በተባለው የቀድሞ የጉጂ ዞን አንደኛ ወረዳ ጎሮዶ ላይ ተነሳው ከፍተኛ ማህበረሰባዊ ተቃውሞ ለበርካታ የሰው ህይወት ቅጥፈትና ለንብረት ድመት ብሎም ትምርትን ጨምሮ ለማህበራዊ አገልግሎቶች መስተጓጉልም ዳርጎ እንደነበር የቅርብ ጊዜ ትውስታ ነው። ትናንት በኦሮሚያ ክልል ለቀጣይ 5 አመታት መንግስት መስረታ የክልሉ ምክር ቤት ጨፌ ኦሮሚያ የመጀመሪያውን ጉባኤውን ሲቀመጥ ካስተላለፋቸው ውሳኔዎች አንደኛው ይህ ለአመታት ክልሉ መስተዳድሩን የዘረጋበትን የዞን መዋቅር በማፍረስ ክልሉ 6 ዞኖች ብቻ እንዲኖሩት ያስተላለፈው ውሳኔ ነው። በዚህ መሰረት ክልሉ ተዋቅሮበት የነበረው የ21 ዞኖች መዋቅር ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያና ማዕከላዊ ኦሮሚያ በሚሉ በስድስት ዞኖች ብቻ እንዲወሰን ሆነዋል። በ2015ቱ የዞን መዋቅር ውሳኔ ማህበረሰቡ እጅጉን ተከፍተው እንደነበር አስታውሰው አስተያየታቸውን ለዶች ቬሌ የሰጡ በቀድሞ አጠራሩ የጉጂና ምስራቅ ቦረና ዞኖች አዋሳኝ የጎሮዶላ ወረዳ ነዋሪ ቅሬታ ላይ የነበረው ማህበረሰብ ትናንት ይፋ በሆነውና መሰል ቅሬታን የሚቀርፍ ባሉት አዲሱ የክልሉ የዞን መዋቅር ዝርጋታው እፎይታ እንደተሰማቸው ገልጸዋል።
10: የትናንቱ ውሳኔ በጣም በሰፊው ማህበረሰብ በጣም የተወደደና ትክክለኛ ውሳኔ አድርገን ወሰር ነው። ምክንያቱም ይሄ የህዝብ አንድነትና የሀገር አንድነትን ሊያመጣ የሚችል ውሳኔ ነው። በጎሳ በብሔር የሚጠራ ማንኛውም ክልል፣ ከተማ፣ ዩኒቨርሲቲዎች፣ የተለያዩ ተቋማት መኖር የለበትም። የሀገሪቱን አንድነት ለማውጣት እንደዚህ አይነት ወጥ የሆነ አሰራርና አደረጃጀት መኖሩ በህዝቡ ዘንድ ትልቅ ተቀባይነትን ያገኘ ውሳኔ ሆነን አግኝተነዋል። የሚያስቀረው ነገር ይሄ በጎሰኝነት፣ በሴራ፣ በአንዳንድ ነገሮች እነዚህ በአካባቢነት ሊመጡ የሚችሉ ጥቅማ ጥቅሞችን ሰው በተወለደበት አካባቢ ስም ወይም በጎሳ ሲደራጅ ለተለያዩ ግጭቶች ሊቀሰቅስ ስለሚችል እነዚህ ነገሮች ያስቀርና አንድነትን የሚያጠናክርና ሰው በሰላም ወጥቶ እንዲገባ አካባቢው ላይ ትልቅ ጸጥታ ችግር የነበረውን በዚህ በጎሳ የመከፋፈል የነበረውን እነዚህን ሁሉ ያስቀርና ወደ አንድነት የመምጣት ነገሩን ነው የሚያስከትለው።
9: የኦሮሚያ ክልል መስተዳደር በክልሉ የኮሚኒኬሽን ቢሮ ይፋዊ ማህበራዊ ገጽ ላይ በለቀቀው መግለጫ እንዳመለከተውም 21 ዞኖች ወደ 6 ዞኖች በመወሰን የተዋቀረው አዲስ መዋቅር ተስፋ ሰጪ ውሳኔ መሆኑን አሳውቋል። ውሳኔው መንግስታዊ አገልግሎቶችን ይበልጥ ለህዝቡ ለማቅረብ ያለመ ነው ያለው የክልሉ መንግስት መግለጫ ስራ ላይ በዋለው በአዲሱ የዞኖች መዋቅር ላይ ኃላፊዎች ተመደዋልም። በዚህም መሰረት በምክትል ርዕሰ መስተዳድር ማዕረግ ለልዩ ተልዕኮ የተዘጋጁ በሚል በጨፌ ፊት ትናንት ኃላፊነታቸው የጸደቀው 6 ኃላፊዎች 6ቱንም የዞን መዋቅሮች እንዲመሩ መመደባቸው እንደሌለውም ይሄ መግለጫ አመልክቷል። በአዲሱ የዞኖች መዋቅር የመንግስት አገልግሎት ሰጪ መስሪያ ቤቶች በተለያዩ ከተሞች ተከፋፍለው እንደሚሰጡ መግለጫው አመልክቷል። የክልሉን ፖለቲካዊ ሁኔታን በቅርበት ተከታትለው አስተያየት በመስጠት የሚታወቁት የምጣኔ ሀብት ባለሙያው መረጃ ቶሎ ለዶቼ ቬለ ባጋሩት አስተያየታቸው በአዲሱ የዞን አወቃቀር ላይ ተስፋም ስጋትም አላቸው።
11: አውንታዊ ጎኑ ከዲሲሽን አንጻር፣ ከሪሶርስ አሎኬሽን አንጻር፣ ከኢንቨስትመንት አንጻር፣ በተለይ ደግሞ ለህዝቡ በተሻለ መልኩ ቀርቦ ከመስራት አንጻር ይጠቅማቸዋል ብዬ አስባለሁ። ለውሳኔም በጣም ጥሩ ነው። ሪሶርስን በአግባቡ ከመጠቀም ጠቀሜታ ይኖረዋል ብዬ አስባለሁ። ምናልባት አሉታዊ ጎኑ አገልግሎት ለማግኘት ረዥም መንገድ መሄድ ይጠበቅባቸው ይሆን የሚል ስጋት አለ።
9: ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። ባለፈው ሳምንት ማብቂያ የተጠናቀቀው የተባበሩት መንግስታት ድርጅት 81ኛ ጠቅላላ ጉባኤ በተለያዩ ሀገራት የሚደረጉ ግጭትና ውዝግቦችን ለማስወገድ የሚተርክረው ነገር እንደሌለ የፖለቲካ ተንታኞች አስታወቁ። ተንታኞቹ እንደሚሉት የተባበሩት መንግስታት ድርጅት የዓለምን ሰላም ለማስከበር ትርጉም የለሽ ተቋም ከሆነ ቆይቷል። የድርጅቱ አሰራር በከፍተኛ ሁኔታ መቀየርና የጥቂት ሀያላን ሀገራት መጠቀሚያ ከመሆን መውጣት እንዳለበትም ተንታኞቹ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል።
12: 81ኛው የተባበሩት መንግስታት ድርጅት ተመር ጠቅላላ ጉባኤ የተካሄደውና የተጠናቀቀው አፍሪካን ጨምሮ በተለያዩ የዓለም አካባቢዎች ያሉ ግጭቶች ልባሳ ያገኙ በቀጠሉበት በአፋጣኝ እንዲቆሙም ጥሪዎች እየቀረቡ ባሉበት ወቅት ነው። በጉባኤው ላይ ንግግር ያደረጉት የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝም እነዚህኑ ግጭቶች በመዘርዘር አሳሳቢነታቸውን ገልጸዋል። በለንደን የአፍሪካ ቀንድ የቀጠና የትስስር ማዕከል ዳይሬክተርና የፖለቲካ ተንታኝ አብዱራህማን ሰይድ ለዶቼ ቬለ እንደተናገሩት ከጉባኤው በኋላም ቢሆን ለተለያዩ ግጭቶች ልባት ከመስጠት አንጻር የተለየ ውጤት አይጠበቅም። ይህ የተመድ ድክመት ደግሞ ለአስሮች ዓመታት የቀጠለ መሆኑን ጠቅሰዋል።
13: ተመድ ትርጉም የለሽ ተቋም ሆኖ ለአስርታት ዓመታት ቆይተዋል። በአሁኑ ጊዜ እንደነ አፍሪካ ሀገሮች እንደነ ሌሎች እኛ አባሎች እንሆን እዛ 15ቱ ያለው ወይም ከአምስቱ ሌላ 6-7 እንሆን እና እኩል ድምፅን በድምፅ የመሻር መብት ይኖረን እያሉ ናቸው።
12: የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የኃላፊነት ዘመን እንደ ጎርጎሮሳውያኑ የዘመን አቆጣጠር በመጪው የጥር ወር መጀመሪያ የሚጠናቀቀውም በዓለም ላይ ያሉ በርካታ ግጭቶች እልባት ሳያገኙ ነው። እርሳቸው ወደ ኃላፊነት ከመምጣታቸው በፊትና ከዚያም በኋላ የተጀመሩ ግጭቶች አሁንም እንደቀጠሉ ናቸው። እንደ አውሮፓውያን አቆጣጠር በሚያዝያ 2023 የተጀመረውና ከ150 ሺህ በላይ ሰዎች ህይወታቸውን ያጡበት የሱዳን እርስ በርስ ጦርነት አሁንም እንደቀጠለ ነው። በኮንጎ ዲሞክራሲያዊት ሪፐብሊክ ጦርና M23 በሚባለው አማጺ ቡድን መካከል የሚካሄደው ጦርነት እንዲያበቃ የተደረጉ ጥረቶችም እስካሁን ተጨባጭ ፍሬ አላፈሩም። እንደ ጎርጎሮሳውያኑ የዘመን አቆጣጠር ህዳር 2 ቀን 2022 የተፈረመው የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት 4ኛ ዓመቱን ሊደፍን በተቃረበበት ወቅት ደግሞ በሰሜን ኢትዮጵያ ጦርነት እንደገና ገርሽቷል። የመካከለኛው ምስራቅ ቀውስ፣ የሩሲያና የዩክሬን ጦርነትና ሌሎችም ለዓለም ሰላም ፈተና እንደሆኑ ቀጥለዋል። በሰላምና ጸጥታ ጉዳዮች ላይ የሚሰራው አሂምሳ አፍሪካ የተሰኘው የደቡብ አፍሪካ ድርጅት መስራችና ዳይሬክተር እንደዚሁም የፖለቲካ ተንታኝ የሆኑት አዲቲ ላባድር እንደሚሉት ተመድ ኃላፊነቱን እንዳይወጣ ያደረገው አንዱ ምክንያት ለጥቂት ሀያላን ሀገራት ብቻ የተሰጠው የመወሰን ስልጣን ነው።
14: increasingly being abused by veto power carrying states to further their own political agendas.
12: የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ድምጽን በድምጽ የመሻር መብት ባላቸው ሀገራት የራሳቸውን አጀንዳ ለማራመድ ያላግባብ ጥቅም ላይ እየዋለ ነው። ነገር ግን የጸጥታው ጥበቃ ምክር ቤት የተመሰረተው ለሰባዊነት የተባበረ የደህንነት ዋስትና መኖሩን ለማረጋጋት ነው። ጠባብ ለሆኑ ብሔራዊ የውጭ ጉዳይ ፖሊሲዎች መጠቀሚያ እንዲሆን ፈጽሞ አልታሰበም። የጥቂት ሀያላን ሀገራትን ወሳኝነት በተመለከተ ከአፍሪካ በኩል እየቀረበ ያለው ሐሳብ አህጉሪቱ በፍትሐዊነት እንድትወከል የሚጠይቅ ነው። የጸጥታው ጥበቃ ምክር ቤት እንዲሰፋና ድምጽን በድምጽ የመሻር መብትን ያካተቱ 2 ቋሚ መቀመጫዎች እንደዚሁም 5 ቋሚ ያልሆኑ መቀመጫዎች እንዲኖሯት ስትጠይቅ ቆይታለች። አቶ አብዱራህማን ግን ድምጽን በድምጽ የመሻር መብት የሚለው አሰራር ራሱ መቅረት እንዳለበት ይናገራሉ። ለአፍሪካም ሆነ ለሌሎች ሀገራት የሚበጀው ድምጽን በድምጽ የመሻር መብት የሚለው አሰራር እንዲሻርና አሁን ያለው የተመድ አጠቃላይ አወቃቀር እንዲቀየር መጠየቅ መሆኑን ገልጸዋል።
13: የድምጽ በድምጽ የመሻር መብቱ ራሱ ትልቅ ችግር ነው። ምክንያቱም እነዚህ ሀገራት ጥቅማቸውን የሚጻረር ሲሆን በድምጽ እየሻሩ ፍትሐዊ ጉዳዮችን ሲያንጎላቱ ነው የቆዩ። ለዚህ ሲስተሙ እንዳለ ጠብቆ አንተ ብቻ እኔን ብቻ ጨምረኝ ستل بزو دغافي مياسكني اي مسلنيم اسرارو سيستمو بمولو تشارترو بمولو دراسو دمص بدمص يمشار مبتوم مشار علبتو سراسو
12: هيمونو افريكا دمصن بدمص يمشار مبت اندي نورات ياقربتش علچو طياقي ك81 دنياو تقلالا غوباي بهالام يساكال بلو اندما يامنو اتو عبد الرحمن گلصوال لدي دبليو اسكندر فريو كاديس ابابا
1: زنا مصيحتو እስካሁን የተከታተላችሁትን ይመስል ነበር የዛሬው ማለት ነው ወደ ሳምንታዊ ዝግጅቶቻችን በሙዚቃ እንለፍ።

0: ወደ ሳምንታዊ ዝግጅቶቻችን አልፈናል። ቀዳሚው ጤናና አካባቢ ነው። በገጠራማይቱ ኢትዮጵያ አካባቢዎች ታዳሽ የሶላር ወይም የፀሐይ ኃይል ፍላጎት ከጊዜ ወደ ጊዜ እያደገ የመጣ ይመስላል። ሶላር ወይም ፀሐይ ከመኖሪያ ቤቶች የብርሃን አገልግሎት በተጨማሪ ለመስኖ ስራ የሚውሉ የውሃ መሳቢያ ፓምፖችን ለማንቀሳቀስ የሚችሉ የሶላር ፓኔሎች በጥቅም ላይ ያሉ ነው። የዛሬው ጤናና አካባቢ ዝግጅታችን የሶላር ወይም የፀሐይ ኃይል በተለይ በደቡብ ኢትዮጵያ የሚሰጠውን ጥቅም ይቃኛል። የሐዋሳ ወኪላችን ሸዋንግዛው ወጋየሁ እንደሚከተለው አጠናቅሮታል።
1: ጤናና አካባቢ።
2: ይህ የመስኖ ፕሮጀክት ከጉድጓድ የሚሳበውና ወደ ማሳዎቹ የሚገፋው ታዳሽ የፀሐይ ወይም የሶላር ኃይል አማራጭን በመጠቀም ነው። የሶላር ፕሮጀክቱ የተገነባው ቀደም ሲል በርሻ ማሳዎች በናፍጣ ዲዚል ይሰሩ የነበሩ የውሃ መሳቢያ ጄኔሬተር ፓምፖችን በመተካት ነው። አማራጭ ታዳሽ ኃይል ፕሮጀክቱ ስራ መጀመር በሲዳማ ክልል ለሚገኙ የዱሬ ባፈኖ አካባቢ አርሶ አደሮች አመቱን ሙሉ የውሃ መስኖ እንዲያገኙ አስችሏቸዋል። የሶላር ፕሮጀክቱ የመስኖ ውሃ ለመክፋት በኃይል አቅርቦት ሲቸገሩ ለቆዩት ኢዩኤል ቱሞና ዳንኤል ሚልኪያስን ጨምሮ በአካባቢው ለሚገኙ 151 አርሶ አደሮች የተሻለ ሆኖላቸዋል።
3: ጀነተር ድሮ 150 ሺህ ወጪ እናወጣለን። አሁን ግን ከሶላር ከመጣቀን ጀምረን በአመት 37 ሺህ ብር እናወጣለን በአመት ማለት ነው። በዛ ላይ ተጠቃሞች እኮ ነው እኛ አሁን። በዚህ ምክንያት እኮ ነው እኛ አሁን ከዚህ እነሱ ከመጣ በኋላ ሶላር ከመጣቀን ጀምረን በሶስት ጊዜ እንሰራለን።
4: አሁን ይሄ እዛ እየሰራን ያለው ደግሞ ለእኛ የቢቢሲ ወጪ የለም። የጄኔተር ዘይት መቀየራ ምናምን ችግር የለም። ዋ ቀጥታ ይለቀቃን። ከዛ በኋላ በነፃ እየሰራን ነው ማለት ነው። ተጠቃሚ ሆነናል ማለት ነው።
2: አሁን ላይ በተለያዩ ገጠራማ የሀገሪቱ አካባቢዎች የሶላር ኃይል ፍላጎት መሻሻል እያሳየ ይገኛል። በተለይም የሃይድሮ ኤሌክትሪክ መስመር ባልተዳረሰባቸው እና አገልግሎቱ በሚቆራረጥባቸው አካባቢዎች የሶላር ኃይል አማራጭ እየተለመደ መጥቷል። መረጃዎች እንደሚጠቁሙት ብሔራዊ የኤሌክትሪክ መስመር ባልተዳረሰባቸው የገጠር አካባቢዎች ከ1.5 ሚሊዮን በላይ ዜጎች በቤት ውስጥ አነስተኛ ሶላር ወይም ሚኒ ግሪዶች ይጠቀማሉ። ይህም ለመብራት አገልግሎትና የተንቀሳቃሽ ስልኮቻቸውን ባትሪ ለመሙላት ይጠቀሙበታል። የዶሬ ባፈኖ አካባቢ ነዋሪዋ አበበች ያሱ አነስተኛ ሶላር በመትከላቸው አገኘው ያሉትን ጠቀሜታ ይናገራሉ።
5: ሶላር ምን ታብሲራቴ ኦሲቺ
6: ከዚህ በፊት ሶላር ከመምጣቱ በፊት ኩራዝ ነው የምንጠቀመው። በጭስ የተሰቃየን ልጆቻችን መጽሐፍ ቅዱስ ማንበብ የማይችሉ ትምህርታቸው ማንበብ የማይችሉ እና ሶላር ከመጣ በኋላ ብዙ ለውጥ አግኝተናል። አሁን ጓሮም እየተጠቀምን ነው። ከቤት አልፎ ጓሮዋችን ጎመን ተክለናል፣ ቲማቲም ተክለናል፣ ብዙ ምርት አንስተናል። በአመት ሁለት ጊዜ
5: አግኝተናል።
2: በመንደሮቹ የሚገኙት የመስኖ ተጠቃሚ አርሶ አደሮች በሶላር መስኖ ኢንተርፕራይዝ የተደራጁ ናቸው። የሶላር ኃይል ፕሮጀክቶቹ መንግስት አማራጭ ኃይልን ለማስፋፋት ከውጭ ባገኘው የተዘዋዋሪ ፈንድ ድጋፍ የተገነቡ ናቸው። አርሶ አደሮቹ ራሳቸውን በሶላር መስኖ በማደራጀት ከሚሰበሰበው የአገልግሎት ክፍያ ራሳቸውን በራሳቸው ያስተዳድራሉ። ይህም የአየር ብክለት ምንጭ ሆነውን በናፍጣ የሚሰሩ ጄኔሬተር ፓምፖችን በተስማሚ የሶላር ኃይል ከመተካቱም በላይ የናፍጣ ዋጋ ጭማሪን እና የአቅርቦት አለመኖር የሚያሳድረውን ተጽዕኖ ለመቅረፍ ያስችላል ይላሉ የሐዋሳ ዙሪያ ወረዳ መስኖ ውሃ ኢንተርፕራይዝ ስራ አስኪያጅ አቶ ብርሃኑ ማርቆስ።
7: አሁን ከዚህ በፊት በነዳጅ በሚጠቀሙበት ጊዜ ከፍተኛ ኪሳራ ላይ ነው ያሉት። አሁን ይሄ ሶላር ከመጣ ወዲህ ሰዎች በአመት ሁለትና ሶስት ጊዜ ምርቱን የሚያለሙበት እድል አላቸው። ስለዚህ ሰዎች አሁን ከዚህ በፊት አሁን ጄኔሬተር አምስቶ ጄኔሬተር በነዳጅ በሚሰሩበት ጊዜና አሁን በሶላር በሚጠቀሙበት ጊዜ ያለው ልዩነት ከፍተኛ ልዩነት አለ። አሁን ሰዎች አንዳንድ ሰዎች በየቤታቸውንም ሶላር ያስገቡበት ሁኔታ አለ።
2: የፀሐይ ኃይልን ወደ ጥቅም ለመቀየር አሁን ላይ በአንድ አመት ውስጥ ብቻም 331 ሚሊዮን ብር ካፒታል ያላቸው አራት የሶላር ፋብሪካዎች ስራ ጀምረዋል። የሐዋሳ ኢንዱስትሪያል ፓርክ አምራች ኩባንያዎች ስራ ከጀመሩባቸው መካከል በቀዳሚነት ይጠቀሳል። በዚህ ፓርክ ውስጥ ከገቡት ኩባንያዎች መካከል ኦሪጂን ሶላር እና ቶዮ የተባሉ የቪየትናም የሶላር አምራች ኩባንያዎች ይገኙበታል። ኩባንያዎቹ በአመት 11.3 ጊጋዋት ንጹህ ኃይል ያመነጫሉ ተብሎ እንደሚጠበቅ ነው። በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኮርፖሬት ኮሚኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ የገለጹት።
8: የኢንዱስትሪ ፓርኮች ልማት ኮርፖሬሽን በአገሪቱ ውስጥ ወደ 14 ልዩ ኢኮኖሚክ ዞኖች እና ኢንዱስትሪ ፓርኮች ነው እንትን የሚለው። በአሁኑ ሰዓት ሐዋሳ ውስጥ 4 አካባቢ የሶላር ሴል ኩባንያዎች አሉ። ደብረ ብርሃን ላይ አንድ ተጨማሪ የሶላር ሴል ኩባንያ አለ። እነኛ 5 ናቸው። እኛ ከምናስተዳድራቸው ፓርኮች ውጪም ደግሞ እንዲሁ አንድ ሌላ ፓርክ አለ። ይሄ በጣም ትልቅ አቅም ነው። አሁን እዚህ ሐዋሳ ልዩ ኢኮኖሚክ ዞን ውስጥ ብቻ ወደ 11.3 ጊጋዋት ኃይል ማምረት የሚችሉ የሶላር ኩባንያዎች አሉ። እነኛ 4ቱ የሚያመርቱት ሶላር ሴል በአመት ሲባል ወደ 11.3 ነው። አራተኛው ኦሬዲ እንትን እያለ ነው። 3ቱ የሚያመርቱት 11.3 ነው። አራተኛው ገና ፋብሪካው በመቋቋም ላይ ያለው። እነኚህ ደግሞ እንትን ሲሉ ወደ 16.3 አካባቢ ይሄዳል። ከዛ አዲስ አበባ ላይ አንድ አለ፣ ግል ፓርክ ውስጥ ያለ፣ ደብረ ብርሃን ላይ ያለው ሲደመር ኦልሞስት 20 በላይ ሜጋዋት አካባቢ ማምረት የሚችል የሶላር እንትን የትልቅ አቅም ነው።
2: በአሁኑ ወቅት አገሪቱ ያላትን የታዳሽ የኃይል ምንጭ ለመጠቀም እየተደረገ ይገኛል ያሉትንም ጥረት አቶ ጳውሎስ አብራርተዋል።
8: ሀገሪቷ ያላትን የኃይል ምንጭ ባስኬት ማስፋት ነው። በሃይድሮ ነው እንትን የምትለው። በሆነ ምክንያት ባልተጠበቀ የጂኦሎጂካል ወይ ደግሞ በድርቅ ምክንያት ግድቦቻችን የያዙት የኃይል መጠን ቢቀንስ አማራጭ ኃይል ያስፈልጋል እና አሁን ላይ ከሃይድሮ ነው ታዳሽ ኃይል እያመረትን ያለ ነው። ከንፋስ ነው። ያው የተለያዩ የንፋስ ኃይል ማመንጫዎች አሉ። አዳማ፣ አሸጎዳ፣ ሶማሌ ክልልም እንደዚሁ የተሰሩ የኃይል ንፋስ ማመንጫ ኃይሎች አሉ። ግን እነሱ ብቻ በቂ አይደሉም። አማራጭ ኃይል መሰረተ ልማት መኖር አለበት እና ጂኦተርማልም እየሞከርን ነው። ከኒውክሌርም ኃይል ለማምረት እየሞከርን ነው። ሶላር ሲጨመርበት ደግሞ እንትኑ ሙሉ ይሆናል ማለት ነው እና ኢትዮጵያ በአብዛኛው ኦልሞስት ሙሉ በሙሉ በሚባል ደረጃ ኃይል እያመነጨቻለችው ያው ከታዳሽ ኃይል ነው። ውሃም ታዳሽ ኃይል ነው። ንፋስም ታዳሽ ኃይል ነው። ሶላርም ታዳሽ ኃይል ነው። እንግዲህ ቀስ ብሎ ደግሞ ጂኦተርማል ሲገባ አገሪቷ ሙሉ ለሙሉ በሚባል ደረጃ የኃይል አቅርቦቷን ዳይቨርሲፋይ ታደርጋለች እና በአንድ እንትን ላይ ሊኖር የሚችለውን ጥገኝነት ይቀንሳል፣ ሬዚሊየንስ ይፈጥራል ማለት ነው እና በዚህ ረገድ ጥሩ እንቅስቃሴ እየተደረገ እንዳለ ነው የሚሰማኝ።
2: የሐዋሳ ዙሪያ ወረዳ መስኖ ውሃ ኢንተርፕራይዝ የሶላር ኃይል ባልተዳረሰባቸው መንደሮች አቅርቦቱን ለማዳረስ እቅድ አለው። ይሁን እንጂ ለግንባታ የሚያስፈልጉ የሶላር እቃዎች ሙሉ በሙሉ ከውጭ ስለሚመጡ አንድ የሶላር ሳይት ለመገንባት ከ50 ሚሊዮን ብር በላይ ወጪ ይጠይቃል። የኢንተርፕራይዙ ስራ አስኪያጅ አቶ ብርሃኑ ማርቆስ በቀጣይ የኢንተርፕራይዛቸውን እቅድ ለማሳካት ከዓመት በፊት የሶላር ምርት በጀመረው የሐዋሳ ኢንዱስትሪያል ፓርክ ላይ ተስፋቸውን ጥለዋል።
7: እንደ ሲዳማ ክልል ሐዋሳ ላይ የሶላር ፋብሪካ መስራቱ በጣም በጣም ተስፋ ሰጪ ነገር ነው። ምክንያቱም ለምን ለወደፊት ደግሞ ለአርሶ አደሮች ፍላጎት እንደዚህ አይነት ሳይቶች ለመጨመርም ብዙ አድቫንቴጅ ስለሆነ እኛንም ደግሞ የምንፈልገው እንደዚህ ያልደረስበት ቦታ የሰዎች ፍላጎት የሰዎች ጥያቄ ለመመለስም ተስፋ ሰጪ ነገር ነው።
2: አሁን ባለው የገበያ ዋጋ የሶላር ፓኔሎች እንደ የኃይል ጉልበት መጠናቸው ከ30 ሺህ እስከ 2 ሚሊዮን ብር የሚሸጡበት ሁኔታ መኖሩን በሐዋሳ ከተማ የሚገኙ የሶላር ነጋዴዎች ይናገራሉ። የሶላር ፓኔሎች ዋጋ ተወዷል የሚሉ ቅሬታዎች ከደንበኞች እንደሚቀበል የጠቀሰው ከነጋዴዎቹ አንዱ ሚስባህ ኤልያስ ዋጋውን ተመጣጣኝ ለማድረግ መንግስት ለዘርፉ ድጋፍ ማድረግ አለበት ይላል።
9: ፍላጎቱ ሶላር ፍላጎት በጣም ብዙ አለ። ገጠሩ ላይ ማብራት የማይደርስበት አካባቢ አለ እና ያን ደግሞ ወስዶ ይገጥማሉ። አሁን ለምሳሌ ትላልቅ ሳይቶችን ብንወስድ ማብራት ስለማይደርስባቸው ሶላሮችን ይጠቀማሉ እና አሁን ላይ ደግሞ ከገበያው አንጻር ደግሞ ዋጋው ተለቀ በዛ የሚባለበት አካባቢ ቀጥታ ስናስመጣ ቀረጦች አሉ። ያን በመጨመር ነው ዋጋው ከፍ አለብን በዛብን እያሉ ያሉት እና መንግስት ደግሞ ይህን ትኩረት ሰጥቶ እዚሁ የተመረተው ቢያቀርብ እኔ ለሁሉም በኩልና በአሪፍ ዋጋ የሚሸጥ ይሆናል።
2: በምስራቅ አፍሪካ ቀንድ የምትገኘውና 13 ወራት የዘመን አቆጣጠር ያላት ኢትዮጵያም በሁሉም ወራቶች ፀሐይ ከሚታይባቸው የአፍሪካ ሀገራት መካከል አንዷ ናት። የህብረተሰቡን አማራጭ የኃይል ፍላጎት ለማሟላት ኩባንያዎች ምርታቸውን ለአገር ውስጥ ገበያ ለማቅረብ ያለውን እድል በተመለከተም አቶ ጳውሎስ ተከታዩን ብለዋል።
8: ያው አርሶ አደሩ እንደምታውቁት ለቤቱ ብርሃን ለመስጠት አንዳንድ ቦታ ላይ ደግሞ አትክልትና ፍራፍሬ ለማምረት ለፓምፕም ይጠቀምበታል የሶላር ኃይልን። እንግዲህ በዚህ ረገድ ከፍተኛ ገበያ ነው ያለው ኢትዮጵያም ላይ ማለት ነው። ከኢትዮጵያም አልፎ አፍሪካንም ቢታይ እንደዚሁ ከፍተኛ የሆነ ገበያ ነው ያለው እና በዚህ ረገድ ኢትዮጵያ ላይ እነኚህ ኩባንያዎች ቢገቡ ለኢትዮጵያም አርሶ አደር ምላሽ ይሰጣሉ፣ ለአፍሪካ ምላሽ ይሰጣሉ ማለት ነው። አሁን ባለው ሁኔታ ምርታቸውን ወደ ምዕራቡ ዓለም እየላኩ ነው። አንዳንድ ያልፎ አልፎም ወደ ምስራቁ እንትን ይላሉ። ነገር ግን ወደፊት ፍላጎቱ እያደገ ስለመጣ ፍላጎቱ ደግሞ የራሱን ምላሽ ስለሚጠብቅ በዚህ ረገድ እነኚህ የሶላር ሴል የሚያመርቱ ኩባንያዎች የሶላር ፓናል አምርተው ለገበያ ያቀርባሉ ብለን እንጠብቃለን።
2: አድማጮቻችን፣ በሶላር ታዳሽ የኃይል ምንጭ ላይ ያተኮረው የጤናና አካባቢ ዝግጅታችን በዚሁ አብቅቷል። ጤና ይስጥልኝ።
0: ወደ ሌላኛው ሳምንታዊ ዝግጅት እናልፋለን። አውሮፓና ጀርመን ነው። ሩሲያ እንደ ግሪጎሪያኑ አቆጣጠር በ2022 ዓመት በዩክሬን ላይ በይፋ ጦርነት ከከፈተች ወዲህ ከአውሮፓ ጋርም በከፍተኛ ቅራኔ ውስጥ ነው የምትገኘው። ዩክሬንና ሩሲያ ላለፉት 4 ዓመታት የገቡበት ጦርነት ያስከተለው የሰው እልቂትና የሀብት ውድመት አውሮፓ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ የማታውቀው እንደሆነ እየተነገረ ነው። በአሁኑ ወቅት ጦርነቱ ወደ ሌላው የአውሮፓ ክፍል እንዳይዛመት ያሰጋልም እየተባለ ነው። የዛሬው አውሮፓና ጀርመን የሩሲያና የዩክሬን ጦርነት በሌላው አውሮፓ ላይ ያሳረፈውን የደህንነት ስጋትን የሚቃኘው ገበያው ንጉሴ ከብራስልስ እንደሚከተለው አጠናቅሮ ልኮልናል።
10: አውሮፓና ጀርመን
11: አራት ዓመት የዘለቀው የሩሲያና ዩክሬን ጦርነት በሁለቱ አገሮች ህዝቦች ላይ ካደረሰውና እያደረሰ ካለው ከፍተኛ ጉዳትና ውድመት ባለፈ በአውሮፓም ከፍተኛ የኢኮኖሚና ማህበራዊ ቀውስ አድርሷል። የደህንነት ስጋትን ፈጥሯል። ዩክሬን ጦርነቱን ተሸክማ እንደ አገር ተቀጥል ዘንድ አውሮፓ ሁሉንም አይነት እርዳታ ያደረገ ከዚህ የደረሰ ቢሆንም አሁን ግን ህዝቦች ጦርነቱ አብቅቶ የተጫነባቸው የኑሮ ጫና እንዲቀንስላቸውና የደህንነት ስጋታቸው እንዲቀረፍላቸው መጠየቅ ይዘዋል። በአንዳንድ አካባቢዎች ለዩክሬን በሚደረጉ እርዳታዎች ላይ ጥያቄ ያላቸው ፓርቲዎች አሸናፊ የሆኑ መምጣታቸው በጦርነት የመሰላቸት ስሜት መገለጫዎች እንደሆኑ ነው የሚነገረው። ከሁሉም በላይ ግን በአሁኑ ወቅት ሩሲያ ጦርነቱን በሚደግፉና ከኋላም ቢሆን የሚመሩ ናቸው በምትላቸው የአውሮፓና የኔቶ አባል አገሮች ላይ የበለጠ የደህንነት ስጋት መደቀኗ በስፋት እየተነገረ ነው። በዛሬው የአውሮፓና ጀርመን ፕሮግራም ሩሲያ በአውሮፓ በፈጠረችው የደህንነት ስጋትና የአውሮፓ ምላሽ እናተኩራለን። አብራችሁን ቆዩ። ሩሲያ እንደ አውሮፓ አቆጣጠር በ2022 ዓ.ም በዩክሬን ላይ በይፋ ጦርነት ከከፈተች ወዲህ ከአውሮፓ ጋርም በከፍተኛ ቅራኔ ውስጥ ነው የምትገኘው። ዩክሬንና ሩሲያ ላለፉት 4 ዓመታት የገቡበት ጦርነት ያስከተለው የሰው እልቂትና የሀብት ውድመት ከሁለተኛው ዓለም ጦርነት ወዲህ በአውሮፓ ታይቶ የማይታወቅ እንደሆነ ነው የሚታመነው። በአሁኑ ወቅት ጦርነቱ ወደ ሌላው የአውሮፓ ክፍል እንዳይዛመት ያሰጋልም እየተባለ ነው። የአውሮፓ ህብረትና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል መንግስታት ዩክሬን ከሩሲያ ጋር የገጠመችውን ጦርነት ለነጻነትና ለሉዓላዊነት የሚደረግ ጦርነት ነው በማለት ላለፉት 4 ዓመታትና አሁንም ሙሉ ድጋፋቸውን ለግሰውታል። የአውሮፓ ኮሚሽን መረጃዎች እንደሚያሳዩት እስካሁን የአውሮፓ ህብረት ለዩክሬን ከ4.7 ቢሊዮን ዩሮ በላይ እርዳታ ለግሷል። ልዩ ልዩ የጦር መሳሪያዎችንም በገፍ አቅርቧል። በሩሲያ ላይ በርካታ ዙር የኢኮኖሚና ንግድ የማዕቀብ ውሳኔዎችን በማስተላለፍም አውሮፓና ኔቶ በአጠቃላይ በዩክሬንና ሩሲያ ጦርነት በቀጥታ ከዩክሬን ጎን ተሰልፎ ከመዋጋት በመለስ በሙሉ ኃይልና ጉልበት ተሳታፊ እንደሆኑ ነው በሩሲያ ብቻ ሳይሆን በሌሎችም የሚገለጸው። ሩሲያ በበኩሏ የአውሮፓ የዩክሬን እርዳታ በጦርነቱ በቀጥታ የመሳተፍ ያህል የገዘፈ ነው በማለት አውሮፓና አንዳንድ የኔቶ አባል አገራትን ከጦርነቱ መጀመር አንስቶ ለጦርነቱ መክፋትና መራዘም ተጠያቂ ታደርጋለች። የራሷን የበቀል እርምጃም በአውሮፓና የኔቶ አባል አገራት ላይ ልትወስድ እንደምትችልም ስትገልጽ ቆይታለች። ከዚህ አንጻር አውሮፓና የኔቶ አባል አገራት በተለይም ለሩሲያ ቅርብ የሆኑት የአውሮፓ አገሮች የሩሲያ የበቀል እርምጃ ሰለባ እንዳይሆኑ በመስጋት ድምፃቸውን ሲያሰሙ ቆይተዋል። በተለይ ከቅርብ ጊዜ ወዲህ ደግሞ ሩሲያ ከወታደራዊ ጥቃት በመለስ ልዩ ልዩ የሳይበር ጥቃቶችን በተለይ በአዋሳኞቿ የአውሮፓ አገራት ላይ እየፈጸመችና የኔቶን የአየር ክልልም እየጣሰች ነው በመባል ትከሰሳለች። በብሪታንያ ፓርላማ የውጭ ጉዳይ ኮሚቴ አባል የሆኑት ሰር ጆን ዊቲንግ ዳሊ
12: We've seen a growing level of activity from Russia directed not just against Ukraine.
11: ሩሲያ በዩክሬን ላይ ብቻ ሳይሆን በሌሎች አዋሳኞቹ አገሮች አንጻርም ልዩ ልዩ እንቅስቃሴዎችን የምታደርግ መሆኑን እያየን ነው በማለት ኮሚቴያቸው ተጨማሪ መረጃዎችን በማሰባሰብ ላይ እንደሆነ ሲናገሩ ተሰምተዋል። የሳይበር ጥቃት ስጋትና የኔቶ የአየር ክልልም እየተጣሰ መሆኑን የሚጠቁሙ መረጃዎች መስፋፋታቸው በአውሮፓ ባለ አገራት መንግስታትና ህዝቦች ያለውን ስጋት ጨምሮታል። በነሐሴ ወር መጨረሻ በጀርመን ላይፕዚግ አውሮፕላን ማረፊያ በሩሲያ ሰዎች የተጠመደ ሳይሆን አይቀርም የተባለ ፈንጅ የተጫነ ድሮን መገኘቱ በጀርመን ብቻ ሳይሆን በመላ አውሮፓ ስጋት አጭሮ ቆይቷል። ከአስር ቀናት በፊትም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የመንግስታቸውንና የተቃዋሚ መሪዎችን ጭምር ሰብስበው በሲቪል ተቋማት ላይ ጥቃት ሊሰነዘር እንደሚችል በማሳሰብ ሩሲያ ይህን በማድረግ ለዩክሬን በሚሰጠው እርዳታ ላይ ተጽዕኖ ልታሳድር ትፈልጋለች በማለት ማሳወቃቸው ተገልጿል። ከዚያ ቀደም ብሎም የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክ ሩሲያ ዩክሬንን በሚረዱ አገሮች ላይ ጥቃት ማድረስ እቅድ እንዳላት መረጃ ያላቸው መሆኑን በማስገንዘብ ሩሲያ የኔቶ አባል አገራትን አንድነትና የማድረግ አቅም ልትፈታተን ትፈልጋለች ማለታቸው ተሰምቷል። አንዳንድ የሴኩሪቲ ተንታኞች ሩሲያ ከዩክሬን ጎን ቆመው እየወጉኝ ነው በምትላቸው የአውሮፓ አገሮች ላይ ልዩ ልዩ የሳይበርና የድሮን ጥቃቶችን ለማድረስ ከምትፈልግባቸው ምክንያቶች አንደኛው የአውሮፓ አገሮች ለዩክሬን የሚሰጡትን እርዳታ እንዲያቆሙ ወይም እንዲቀንሱ ጫና ለመፍጠር ሲሆን፣ ሁለተኛው ለዩክሬን የሚሰጠውን እርዳታ ዋጋ ለማናርና የምትፈጽማቸው የሳይበርና የድሮን ጥቃቶች በኔቶ ደንብ አንቀጽ 5 መሰረት ምላሽ የሚሰጣቸው ስለመሆኑ አለመሆኑ ለመፈተን ሊሆን እንደሚችል ይገልጻሉ። የኔቶ መተዳደሪያ ደንብ አንቀጽ 5 በአንድ አባል አገር የተቃጣ ወይም የተሰነዘረ ወታደራዊ ጥቃት በሁሉም አባል አገሮች እንደተፈጸመ ይቆጠራል በማለት ሁሉም ለአንዱ የሚቆሙ መሆኑን ይገልጻል። ሩሲያ በአባል አገሮች ላይ የምትፈጽመው የሳይበር ወይም ሃይብሪድ ጥቃት ወይም የድሮን በአየር ክልል መገኘት ወይም መውደቅ የጦር ጥቃት ተብሎ ሊፈረጅ ይችላል የሚለው ግን ዋናው ጥያቄ ሲሆን፣ በዚህ በኩል ሩሲያ የአባል አገራትን አንድነት ልትፈትን ትፈልጋለች ነው የሚባለው። ይህ በዚህ እንዳለ ባለፈው ሐሙስ ደግሞ አንድ የስፔን ጋዜጣ የአሜሪካ የስለላ ድርጅትን ሪፖርት ጠቅሶ ሩሲያ በደቡባዊ ህብረቱ አገሮች በተለይም በጣሊያን፣ ስፔንና ፈረንሳይ ላይ የድሮን ጥቃት ልታደርስ ትችላለች ማለቱ የሁሉንም የህብረቱ አባል አገሮችን መንግስታትና ህዝቦች ያሳሰበ መሆኑ እየተገለጸ ነው። ኤል ሙንዶ የተሰኘው የስፔን ጋዜጣ ይፋ ያደረገው ይህ የአሜሪካ የስለላ ድርጅት ሪፖርት ሩሲያ በሜዲትራኒያን ባህር ከሚቀዝፍ የንግድ መርከብ ላይ ሊተኮስ በሚችል ድሮን በሶስቱ አገሮች ማለት በፈረንሳይ፣ ጣሊያንና ስፔን ላይ ጥቃት የማድረስ እቅድ እንዳላት ያጋልጣል። በተለይ ጌርቤራ የተሰኙት የሩሲያ ቀላል ድሮኖች ከሜዲትራኒያን ባህር ተተኩሰው በእነዚህ አገሮች ላይ በቀላሉ ጉዳት ሊያደርሱ የሚችሉ ሲሆን፣ አይነታቸውም ቀላልና ለማጓጓዝ የማያስቸግሩ ግን እስከ 600 ኪሎ ሜትር ርቀት ሊበሩ የሚችሉ እንደሆነም ተገልጿል። እነዚህ ድሮኖች ከፍተኛ ውድመት የማድረስ ጉልበት ባይኖራቸውም ቃጠሎ የመፍጠርና በአገልግሎት ሰጪ ተቋማትና የመገናኛ መስመሮች ላይ ጉዳት የማድረስና ብልሽት የመፍጠር አቅም ግን ያላቸው መሆኑን ጋዜጣው ገልጿል። ለወትረው ለሩሲያ ወታደራዊ የሚሆን የድሮን ጥቃቶች ዋና ተጋላጮች የኖርዲክና የምስራቅ አውሮፓ አገሮች ናቸው ተብሎ ሲታመን የነበር ቢሆንም የስፔን ጋዜጣ ይፋ ያደረገው ይህ የአሜሪካ የስለላ ድርጅት ሪፖርት ያጋለጠው የሩሲያ ሴራና የአዲሱ የድሮን መሳሪያ ግን ማንም የህብረቱ አባል አገር በጂኦግራፊ አቀማመጡ ከጥቃት ሊድን እንደማይችል የሚያሳይ ሆኗል። ተንታኞች እንደሚሉት በእነዚህ ደቡባዊ የህብረቱ አገሮች ላይ ከሜዲትራኒያን ባህር በኩል ጥቃት ለማድረስ የታቀደበት ምክንያት የስፔን ሰማይ በንጽጽር ከሌሎቹ ዋናዎቹ የህብረቱ አገሮች የበለጠ ለጥቃት የተጋለጠ በመሆኑና በፈረንሳይና ጣሊያን ደግሞ የምርጫ ጊዜ የተቃረበ በመሆኑና ይህንን አጋጣሚ በመጠቀምም የጸረ ጦርነት እንቅስቃሴዎችን ለማነቃቃት ነው። ለምንም የሆነ ሪፖርቱ ግን በአውሮፓ ከፍተኛ ድንጋጤ ፈጥሯል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ ግን ኔቶ ጥቃቶችን የሚያከሽፍባቸው በርካታ አማራጮች አሉት ነው የሚሉት። ሁሉም አይነት የመከላከል አማራጮች እንዳሉ ላረጋግጠው ወዳለሁ። ይልቁንም ዋናው ትኩረታችን መሆን ያለበት ዩክሬን ጦርነቱን በድል እንድትወጣ የሚቻለውን ከማድረጉ ላይ መሆን አለበት በማለት የዩክሬን ጦርነት ውጤት የሩሲያን በአውሮፓ ጭምር ጥቃት ለመሰንዘር የሚያስችላትን አቅም እንደሚያሳንሰው አስታውቀዋል። ዋና ጸሐፊ ሩተ እንዳሉት ከሩሲያ ሊሰነዘር የሚችለውን የሳይበርና ድሮን ጥቃት ለመከላከል የሚያስችሉ አማራጮች ቢኖሩም ተግዳሮቶቹ ግን ቀላል እንዳልሆኑ ነው የሚነገረው። አገሮች የመከላከያ ፕሮግራሞችን በመዘርጋት የሩሲያን የጥቃት ወጪ በማሳደግ በሩሲያውያን ላይ የጉዞና ኢኮኖሚ ማዕቀቦችን በመጣልና ቆንስላዎቻቸውን በመዝጋት ጭምር ሊደርስ የሚችልን ጥቃት ለመከላከል እንደሚችሉ ይናገራሉ። የጀርመኑ የመረጃ ኃላፊ ማርቲን ያገር ደግሞ ለሚደርሱ ማናቸውም አይነት ጥቃቶች እኩልና ተመጣጣኝ እርምጃዎችን በመውሰድ ጥቃቶችን መከላከልና ምናልባትም ማስቆም ይቻላል ነው የሚሉት። ሆኖም ግን የመረጃ ባለሙያዎችና ተንታኞች የድሮን ጥቃት መከላከልና ማስቆም አስቸጋሪ እንደሆነ ነው የሚናገሩት። ሪያን ማቤት የተባሉ የመረጃ ባለሙያና ተንታኝ ድሮንን ማክሸፍና ማውረድ ቢቻል

0: አንድ ካብራቱ የመከላከያ ሚኒስትሮች ስብሰባ በኋላ በሰጡት መግለጫ ያረጋገጡትም ይህንኑ ነው።
1: Russia's sustained acts of sabotage, arson and airspace violations persist.
0: ሩሲያ የምትፈጽመው አሻጥር ተንኮልና የአየር ክልል መጣስ እንደቀጠለ ነው። በህብረቱ በኩል የማቃወር ምጃዎችና የሩሲያን ዲፕሎማቶች የማባረሩ ምጃ ቀጥሏል። ሆኖም ግን ተጨማሪ ምጃዎችን መውሰድ ይኖርብናል በማለት ሚኒስትሮቹ በአባል አገራት ላይ አስቸኳይ ሁኔታ ሲያጋጥም ወይም ጥቃት ሲፈጸም ሊወሰድ በሚገባው የሴኩሪቲ እርምጃ ላይ እየመከሩ እንደሆነና የሚወሰዱ እርምጃዎች ግን ከኔቶ መርሆችና ደንቦች ጋር የሚመጋገቡ መሆን እንዳለባቸው እንደሚያምኑ ገልጸዋል። እሳቸውም ግን ዩክሬን በጦርነቱ እንዲሳካላት ከተደረገ ሩሲያም ወደ ሰላም እንድትመጣ ልትገደድና በአውሮፓ የተደቀነው ስጋትም ገለል ሊል እንደሚችል በማስታወስ ለዩክሬን ጦርነት የሚደረገው ድጋፍ ዋናው ከሩሲያ የሚመጣ ጥቃት መከላከያና ማቆሚያ ዘዴ እንደሚሆን ያላቸውን እምነት በጋዜጣዊ መግለጫቸው አክለው ገልጸዋል። አድማጮች፣ በዚሁ የዛሬው የአውሮፓና ጀርመን ዝግጅት ያበቃል። ገበያው ንጉሴ ነኝ። ጤና ይስጥልኝ።
2: የማጠቃለያ ዜና ሰማችኋለሁ። ሰሜን ኢትዮጵያ ውስጥ በሚደረገው ጦርነት በአንዳንድ ከተሞች ላይ በተፈጸመ ጥቃትና በሚደረግ ውጊያ ሰላማዊ ሰዎች መገደላቸው ተዘገበ። አጃንስ ፍራንስ ፕሬስ ሐኪሞችንና የአይን ምስክሮችን ጠቅሶ እንደዘገበው አላማጣና ማይጨውን በመሳሰሉ ከተሞች በሚደረግ ውጊያና ጥቃት ህፃናትን ጨምሮ ቁጥራቸው በውል ያልተነገረ ሰላማዊ ሰዎች ተገድለዋል። ዜና አገልግሎቱ መቀሌ የሚገኘው የአይደር ሆስፒታል ሐኪሞች ጠቅሶ ሆስፒታሉ ቢያንስ 44 ቁስለኞችን መቀበሉን አስታውቋል። የኢትዮጵያ የፌደራል መንግስት ጦር ወደ ሰሜን ኢትዮጵያ እየገፋ መሆኑንም ዜና አገልግሎቱ አክሎ አስታውቋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኢትዮጵያ ጉዳይ በአፋጣኝ ጣልቃ እንዲገቡ የሀገሪቱ የዲሞክራቲክ ፓርቲ ሴናተሮች ጠየቁ። ሴናተሮቹ ጠንከር ባለ መግለጫቸው ወትሮም ቢሆን ግጭት ባልተለየው የአፍሪካ ቀንድ አካባቢ የተቀጣጠለው አዲስ ጦርነት የከፋ ችግር እንዳያስከትል የዩናይትድ ስቴትስ ከፍተኛ ባለስልጣናት የሚሳተፉበት አስቸኳይ የዲፕሎማሲያዊ ጣልቃ ገብነት ያስፈልጋል ብለዋል። በሰሜንና ደቡብ ወሎ እንዲሁም ሰቆጣ ከተማ በየመጠለያ ጣቢያውና ከመጠለያ ጣቢያው ውጪ የሚኖሩ ተፈናቃዮች ከሰሞኑ በተቀሰቀሰው አዲስ ጦርነት ምክንያት ለብርቱ ረሃብ መዳረጋቸውን ገለጹ። የዛሬው ተከላላው ስርጭታችን እስካሁን ነበር። መልካም ጊዜ በያላችሁበት።